0: ነገር ሰው ተቀበል። ከጣውላ አንድሮሜዳ የማርፊያ ፕሮቶኮል ጀምረናል። ተቀበል።
1: አንድሮሜዳ ለቅጠው ዝግጁ ነን። ተቀበል። ቆንጆ ነው።